ቆርሶ ላጎረሰው መላመላ ብድሩን ይከፍላል መላመላ እድሜ ላገኘ ሰው መላመላ እንዴት ይረሳል መላመላ የሰው ወዳጅን

ወዳጅ ካላፈራ መልካም ነይ ካልሽኝ እኔ መርካቷን ነውታ እናራዳይ ሰስትም እየኪሱን ሲያወጣ እጥምትም ከቱ ጃር ቤት

0: ተስፋ ነው
1: ውሃ ባርከፍከፍ ነው
0: እንገናኛለን
1: አይ
0: ልብ አይቆርጥም ተስፋ
1: አብ
0: በደነዝዝ እንኳን
1: ላላላ
0: ሚባንከላ አፋጋ
1: ሰ ሰ ሰ
2: ኤፓ